ወዳጄ ወዳጄ ወዳጄ አዝናል እንጂ መቻሮይ ሙፍታል አከደከደዬ በዚህ ካተታ ዚካ እስቲ በስማም ብዬ ሰላምታ ላድረስ ላብና ለወል ለመንፈስ ቅዱስ ለመንፈስ ቅዱስ ደግሞም ላመስግንህ Hallelujah አቤቱ አድነኝ ካለም ገበያ ካለም አስረው ደበደቡት መድኃኔዓለምን ሰማይና ምድርን ያስታረቀውን አስታረቀ ይዞ ታሰረ እንደ ተራ ሽፍታ እውር ስራ በራ ሽባ ስለፈታ ልብሱን ተገፈፈ ቁሞ በአደባባይ ታስሮ ተገረፈ አጥንቱም እስኪታይ የሾክ አክሊል ደፍተው ተዘባበቱበት እንደ ወንጀለኛ ጥፋት ሳይኖርበት ደብድበው ሰቀሉት መድኃኔዓለምን ምንድነው ጥፋቱ ከቶ ምን ይሆን

ጠዋት እጆቹ ተቸንክረው ዋሉ ቅዱሳት እግሮቹ ተቸንክረው ዋሉ በጣም አልቅሱለት ሰዎች ወዮ በሉ እስራኤልን መና የመገባው ረዶ በግፍ ተሰቀለ ለአዳም ሲተዋርዶ ቻለችው እንደ ተራሰው አወይ መድኃኔ ዓለም ክርስቶስ ሆየው የሕይወት እስትንፋስ እፍ ያለው በአዳም ላይ ምድረ ቀራንዮ ዋለ በመስቀል ላይ ዋለ በመስቀል ላይ የተመላለሱ በገነት እግሮቹ በሞት ተወሰደ ተጨፈኑ አይኖቹ ሰማይና ምድርን በእጁ የፈጠረ ዓለምን ለማዳን ሞቶ ተቀበረ በሶስተኛውም ቀን ብርሃንን ተላብሶ በኃይሉ ተነሳ መቃብር አፍርሶ